አንጀት በላለክ ምንድነው ልጃቸው አንጀት በላለክ ምንድነው ልጃቸው አረ መላ እቴ መላ ይከረስ ለፍቅር